진홍 얘기 다 쓸라도 에소된 깐진홍 얘기 다 쓸라도는 앤디 바르모 앤디 하냐알 맥냐트 알까우 후자나토는 የ요셉 소울로니 ጌታ ከነናቱን ሆረ ደብረ ብስቋም ምድረ ግብ ስደቱ በዚያ በበረሃን በመንከራተቱን ውሃ የለመነች እመቤትናቱን የሄሮድስም ጥፋት ተሰማና ሞቱ ምድረ ናዝሬት ገባች ከሕይወት ርስቱን ከቶ አይቀርም ሞቱ ወዲያውም ደረሰን ለመምህርነቱን አርባ ሌሊት መዓልት ጾመ ወጸሎቱን በእደ ዮሐንስ በባሕረ ዮርዳኖስ የጌታ ጥምቀቱን ተጽዕኖ ገባ በነአስ ዕድገቱን ሆሳዕና ዳዊት ለዓለም መድኃኒቱ ኬራ ላይ ሶም ብለው ሰግደዋል ካህናቱን ደቂቃ ሰራዊት አልቀሩም አበይቱን ጌታችን ተይዞን በጊዜ ሰለስቱ ወድቆ ተገረፈን ለምለም አካላቱን ሰቀሉ ከኢየሱስ ግፍ ኦሙዝንቱን ዘለፌ ወለፌን አይባን ተማቱ ፀሐይም ጠለቀች ሆነ እንደ ሌሊቱን ጨረቃም ደሞነ ሸሸ ብርሃናቱን ከዋክብት ረግፈው ታጡ ካሉበቱ ሲገርፉት ሲያዳፉት ሲወድቅ በደረቱ ከቶ አይቀርሞቱ በስተኋላው ቁመው ስበው ወደ አንገቱን በስተፊቱ ቁመው ስበው በደረቱን ስቅሎ ስቅሎን አሉት ሲዛበቱ ሲገርፉት ሲያዳፉት ሲወድቅ በደረቱን በከት ማርያም አዘነች እናቱን ከቶ አይቀርም ሞቱን ምንም ቢታክቱ ምድረ ቀራንዮን መስቀል መሠረቱን ጌታችን ተነሳ በለተ ሰንበቱን መጎስቆሉ ቀረን መጣ ጌትነቱ ጽኑ ሽብር ሆነን አይሁድ ተጸጸቱን ዲያብሎስ ድል ሆነ ከነ ሰራዊቱን ቁልቁለት ወረደን በመትት ረስቱ አዳምን አወጣው ምስለ ብእሲቱን ወዲያው ገነት መራው ከቀደምት ርስቱን እጹብ ድንቅ እንጂ ነው የጌታ ስቅለቱ ከቶ አይቀርም ሞቱን ምንም ቢታክቱ